0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: መስከረም 8 ቀን 2019 ዓ.ም ምረት አርፕ የናይስጥልኝ አድማጮች እንደምን አመሻችሁ። ዶች ቨለ ከቦን የቀጥታ ስርጭት ስቱዲዮ የለቱን ስርጭታችንን እንሆ ጀምረናል። ለዓለም ዜናው ታምራት ዲንሳ ተዘጋጅቶ በቀጥታው ስቱዲዮ ይገኛል። የአንድ ሰዓቱን ስርጭት ለመምራት ደግሞ እኔ አሴት ታደሰ እስከ ዝግጅቱ መጨረሻ አብሬያችሁ ዘልቃለሁ። ስርጭታችንን የምናደምጥባቸውን የመስመሮች ላስታውሳችሁ። በሳተላይት በኢትዮሳት ላይ እንገኛለን። ኤንኤስኤስ 12 ላይ በ10985 ሜጋ ሄርዝ ሆሪዞንታል ላይ ፈልጉን። ትራንስፖንደሩ ኤምኢኤች 01 ወይም ኢኤኤች 01 ነው። በኢንተርኔት ለምትከታተሉን አድማጮቻችን ዲደብሊው አምሃሪክ በተባለው አፕሊኬሽን ላይ እንገኛለን። ከዚህ በተጨማሪ የማህበራዊ ሚዲያ ተጠቃሚዎች በፌስቡክ፣ ቴሌግራም እና ዩቲዩብ ዲደብሊው አምሃሪክ ብላችሁ ፈልጉን። የቀጥታ ስርጭታችንን ታገኛላችሁ። ሐሳብ አስተያየት አለም ጥቆማ ልታጋሩን ትችላላችሁ። በአለም ዜና የሚጀምረው የምሽቱ ስርጭታችን በዜና መጽሔት ጥንቅሩ በኢትዮጵያ ከተካሄደ 20 ዓመታትን የደፈነው የህዝብና ቤት ቆጠራ፣ በአማራ ክልል ዘንድሮ 4.9 ሚሊዮን ተማሪዎች ተመዝግበዋል መባሉ፣ የኢትዮጵያና የኤርትራውያን ስደተኞች ችግር በዩጋንዳ፣ የናይልና የቀይ ባህር ስልታዊ መድረክ ምስረታ በአዲስ አበባ፣ እንዲሁም የአፍሪካ ህብረት የሁቲ አማጽያን የፈጸሙትን ጥቃት ማውገዝ የተሰኙ ርዕሶችን ይዟል። ሳምንታዊው የወጣቶች ዓለም ዝግጅታችን በፈጠራ ስራ ላይ የተሰማራ አንድ ወጣትን ያስተዋውቀናል። የፊታችን እሁድ የምናስደምጠውን እንወያይ ርዕስና ጽንሰ ሐሳቡን እናስተዋውቃቸዋለን። ከሁሉ ቀዳሚው ግን አድማጮች የዓለም ዜና ነው። ታምራት ዲንሳ።
0: የዲደብሊው ዜና።
2: አመሰግናለሁ አዜብ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የኢትዮጵያ መከላከያ ሰራዊት 300 ያህል የትግራይ ታጣቂ ኃይሎች አባላት እጃቸውን መስጠታቸውን አስታወቀ። መከላከያ ሰራዊት በይፋዊ የፌስቡክ ገጹ እንዳለው ታጣቂዎቹ በሰሜናዊ ምዕራብ የትግራይ ክልል በተከዜ ወንዝ እጃቸውን የሰጡት ታጣቂዎቹ ከ280 በላይ የተለያየ አይነት የግልና የቡድን የጦር መሳሪያዎችን ይዘው ነው። የኦሮሞ ነጻነት ሰራዊት የኢትዮጵያ መንግስትን በጋራ ለመውጋት የተመሰረተው ጽምዶ በተባለ ህብረት ውስጥ ምንም ተሳትፎ እንደሌለውና በትብብሩ አባል አለመሆኑን አስታወቀ። በትጥቅ ትግልና በተለያዩ መንገዶች የኢትዮጵያ መንግስትን ለመውጋት ተቋቋመ የተባለውና ጽምዶ በመባል የሚታወቀው ጥምረት የውጭ ኃይላትንም ጭምር ያሳተፈ ነው ሲል የኢትዮጵያ መንግስት ይከሳል። በደቡብ ኢትዮጵያ ህዝቦች ክልል የኮሬ ዞን መስተዳደር የጸጥታ ስጋት አለባቸው ባላቸው አካባቢዎች በሚደረጉ ህዝባዊ ስብሰባዎችና በጉዞ እንቅስቃሴዎች ላይ ገደብ ጣለ። መስተዳደሩ ገደቡን የጣለው የዞኑ የጸጥታ ምክር ቤት በሀገራዊና በዞኑ ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ ነው ተብሏል። በየመኑ የአንሳራላህ ተዋጊዎች ወይም ሁቲ በሳውዲ አረቢያና በሳውዲ አረቢያ በሚደገፈው የየመን መንግስት መካከል እየተካሄደ ያለውን ጦርነት ሽሽት በትንሹ 112,000 ሰዎች መፈናቀላቸውን የተባበሩት መንግስታት የተለያዩ ድርጅቶች አስታወቁ። የናይጄሪያ ፖሊስ በህገ ወጥ የማዕድን ቁፋሮ ላይ ተጠርጥሮ በእስር ላይ በነበሩ 37 የማዕድን አውጪዎች ሞት ምክንያት ለተቃውሞ አደባባይ በወጡ ሰልፈኞች ላይ አስለቃሽ ጋዝ ተኮሰም። ሩሲያውያን የፕሬዚዳንት ቭላድሚር ፑቲንን የ26 ዓመታት ስልጣን የበለጠ ያጠናክራል ለተባለው የምክር ቤት ምርጫ ዛሬ ድምፅ መስጠት ጀመሩ። ምርጫው ሞስኮ 5ኛ ዓመቱን በያዘው በዩክሬን እያካሄደች ላለው አውዳሚ ጦርነት ከተቀሰቀሰ ወዲህ የሚካሄድ የመጀመሪያው ነው ተብሏል። ዜናውን በዝርዝር። የኢትዮጵያ መከላከያ ሰራዊት 300 ያህል የትግራይ ታጣቂ ኃይሎች አባላት እጃቸው መስጠታቸውን አስታወቀ። መከላከያ ሰራዊት በይፋዊ የፌስቡክ ገጹ እንዳለው ታጣቂዎቹ በሰሜናዊ ምዕራብ የትግራይ ክልል በተከዜ ወንዝ እጃቸውን የሰጡት ከ280 በላይ የተለያየ አይነት የግልና የቡድን የጦር መሳሪያዎችን ይዘው ነው። በኢትዮጵያ የምርጫ ቦርድ እውቅና የተነፈገ ህወሓት የሚያስተዳድረው የትግራይ ክልል ምክትል ፕሬዚዳንት አቶ አማኑኤል አሰፋ በመሰል ወታደራዊ ጉዳዮች ላይ አስተያየት መስጠት እንደማይችሉ ከፈረንሳይ ዜና አገልግሎት ለቀረበላቸው ጥያቄ ምላሽ ሰጥተዋል። መከላከያ ሰራዊት በመግለጫው ታጣቂዎቹ እጃቸውን የሰጡት የህዋት አመራር ወደ አዲስ ጦርነት ለመግባት የሚያደርጉትን ዝግጅት በመቃወማቸው ነው ብሏል። ታጣቂዎቹ የህዋት አመራር በወጣቶችን በግዳጅ በመመልመል ወደ ጦርነት የሚልኳቸው ከገጠማቸው የተጠያቂነት ስጋት ራሳቸውን ለመጠበቅና ለመሸሸግ ነው ብለው መግለጻቸውን የዘረዘረው ዘገባው በህዋትና በኤርትራ መካከል የተፈጠረው ጥምረት የሚያስከትለው ጉዳት ታጣቂዎቹን እንዳሳሰባቸው አመልክቷል። ህዋት የሚያስተዳድረው የትግራይ ክልል ምክትል ፕሬዚደንት አማኑኤል አሰፋ ቀደም ሲል የፌዴራል መንግስቱን ከሚዋጋ ማንኛውም ወገን ጋር ጥምረት ለመፍጠር ዝግጁ መሆናቸውን ገልጾ ነበር። የዛሬው የህዋት ታጣቂዎች የእጅ መስጠት ዜና የተሰማው ባለፈው ሐምሌ ወር በምዕራብ ትግራይ ሸረሪና በተባለ ስፍራ ተቀስቅሶ ከነበረው ደም አፋሳሽ ግጭት በኋላ የተከሰተ ነው። የኦሮሞ ነጻነት ሰራዊት ኦነሰ የኢትዮጵያ መንግስትን በጋራ ለመውጋት የተመሰረተው ጽምዶ የተባለ ህብረት ውስጥ ተሳትፎ እንደሌለውና የትብብሩ አባል አለመሆኑን አስታወቀ። በትጥቅ ትግልና በተለያዩ መንገዶች የኢትዮጵያ መንግስትን ለመውጋት ተቋቋመ የተባለውና ጽምዶ በመባል የሚታወቀው ጥምረት የውጭ ኃይላትንም ጭምር ያሳተፈ ነው በሚል የኢትዮጵያ መንግስት ይከሳል። የኦሮሞ ነጻነት ሰራዊት ዛሬ በኤክስ ገጹ ባወጣው መግለጫ እንዳለው የኦሮሞ ነጻነት ሰራዊትና ጽምዶን ግንኙነት አስመልክቶ የሚወራው ከእውነት የራቀ ነው ብሏል። የኦሮሞ ነጻነት ሰራዊት ጽምዶ በተባለ ትብብር ውስጥ የለም፣ ጉዳዩን በቅርበት አይከታተልም ያለው መግለጫ ነገር ግን ከሀገሪቱ ሰሜን እስከ ደቡብ እንዲሁም ከምስራቅ እስከ ምዕራብ ጫፍ ተቃዋሚዎችን ያቀፈ ትብብር ቅርጽ እየያዘ ነው በማለት በሌላ ትብብር ውስጥ መሆኑን አሳውቋል። ታጣቂ ቡድኑ ቅርጽ ይዟል ስላለው አዲስ ትብብር ግን ማብራሪያ አልሰጠም። የኦሮሞ ነጻነት ሰራዊት ከፋኖ ኃይሎች ከህዝባዊ ወያኔ ሓርነት ትግራይ ህወሓትና ከኤርትራ መንግስት ጋር መሰረቱት በተባለ ጽምዶ በተባለ ጥምረት ውስጥ እንዳለ በሰፊው ሲነገር ቆይቷል። የኦሮሞ ነጻነት ሰራዊት በመግለጫው በወለጋ በመንቀሳቀስ ሲቪሎችን ኢላማ ያደርጋሉ በማለት የወቀሳቸው የፋኖ ታጣቂዎችን እንቅስቃሴ በመቃወም ለታጣቂ ቡድኑ በአካባቢው ላይ ለመኖሩ በዋናነት መንግስትን ተጠያቂ አድርጓል። የአዲስ አበባ ወኪላችን ስዩም ጌቱ የኦሮሞ ነጻነት ሰራዊት ስላሰራጨው መግለጫ የቡድኑ ዋና አዛዥ አማካሪ አቶ ጅሬኛ ጉደታን ተጨማሪ መረጃ ለመጠየቅ በተደጋጋሚ ስልክ ለመደወል ያደረገው ጥረት አቶ ጅሬኛ ስልካቸውን ባለማንሳታቸው አልተሳካም። በደቡብ ኢትዮጵያ ህዝቦች ክልል የኮሬ ዞን መስተዳድር የጸጥታ ስጋት አላቸው ባላቸው አካባቢዎች በሚደረጉ ህዝባዊ ስብሰባዎችና በጉዞ እንቅስቃሴዎች ላይ ገደብ ጣለ። መስተዳድሩ ገደቡን የጣለው የዞኑ የጸጥታ ምክር ቤት በሀገራዊና በዞኑ ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ ነው። መግለጫው በስም ያልጠቀሰው ነገር ግን ጸረ ሰላም ኃይል ሲል የጠራው ቡድን በምዕራብ ጉጂ ዞን በሚጎራበቱ የኮሬና በቡርጂ ዞን ንጹሐን ዜጎችን ይገላል፣ ይዘርፋል፣ ያፈናቅላልም ብሏል። በዞኑ ውስጥ የጸጥታ ስጋት ባለባቸው አካባቢዎች ከጸጥታ መዋቅሩና ከህጋዊ አካላት እውቅና ውጪ ማናቸውንም አይነት ስብሰባ ማድረግ እንደማይቻል የጸጥታ ምክር ቤቱ በመግለጫው አስታውቋል። በተጨማሪም በገበያ በንግድ እንቅስቃሴና ከዞኑ ውጪ በሚደረጉ የመጓጓዣ አገልግሎቶች ላይ ገደብ መጣሉን መግለጫው ጠቅሶም ከህብረተሰቡ ጋር በመወያየት ተፈጻሚ የሚሆን የሰዓት እላፊ ገደብ እንደሚጥልም ገልጿል። የእንቅስቃሴ ገደቦችን መጣል ያስፈለገበትን ምክንያት የኮሬ ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አሸብር ለዶቼ ቬለ እንዲህ ብለዋል።
3: በዚህ ሰዓት የኝን ውሳኔዎችን እንድናስተላልፍ ያስገደድን አስገዳጅ ምክንያት ከጊዜ ወደ ጊዜ የጸጥታ ሁኔታ እየተባባሰ መምጣትና የዜጎችን ደህንነት ማስጠበቅን ታሳቢ ያደረገ ነው። የመንግስት የመጀመሪያው ተግባር እንግዲህ የህዝብን ሰላም ማስጠበቅ ናቸው። ይሄንን ከመወጣት አንጻር ቢያንስ ሰው እንዳይሞት ለመከላከል ነው።
2: የሐዋሳ ወኪላችን ሸዋንግዛ ወጋየው እንደዘገበው በኮሬ ዞን ከ2009 ዓ.ም ጀምሮ ታጣቂዎች በተደጋጋሚ በሚፈጽሟቸው ጥቃቶች በመቶዎች የሚቆጠሩ ሰዎች ለሞትና ለአካል ጉዳት ተዳርገዋል። ከ12000 በላይ ነዋሪዎችም ከመኖሪያ ቤታቸው ተፈናቅለዋል። ይህ ዶቼ ቬለ ነው። በየመን የአንሳራላህ ተዋጊዎች ወይም ሁቲ በሳውዲ አረቢያና በሳውዲ አረቢያ በሚደገፈው የየመን መንግስት መካከል እየተካሄደ ያለውን ጦርነት ሽሽት በትንሹ 112,000 ሰዎች መፈናቀላቸውን የተባበሩት መንግስታት የተለያዩ ድርጅቶች አስታወቁ። ሁቲዎች በሳውዲ አረቢያ የኃይል መሰረተ ልማት ላይ የሚሰነዝሩትን ጥቃታቸውን ሲያጠናክሩ የባብኤል መንደብ ይዞታቸውን እያጠናከሩ ነው ተብሏል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር በእንግሊዘኛ ምህጻሩ UNHCR የጅቡቲ ተወካይ ዛሬ እንዳሉት ውጊያ ከሚደረግባቸው አካባቢዎች የሸሹ ሌሎች 3000 የመናውያን የኢትዮጵያና የሶማሊያ ስደተኞች ወደ ጅቡቲ ተሰደዋል። በኢራን የሚደገፉት የሁቲ አማጽያን ከሳውዲ አረቢያና በሳውዲ አረቢያ ከሚደገፈው መንግስት ጋር የገጠሙት ውጊያ ከተባባሰ እነሆ 3ኛ ሳምንቱን አስቆጥሯል። ባለፉት 2 ሳምንታት ውስጥ የሁቲ ተዋጊዎች ታይዝ፣ ሞካ፣ የባቤል መንደብ አካባቢዎችና የሃኒሽ ደሴቶች መቆጣጠራቸውን አስታውቀዋል። በጦርነቱና በሳውዲ አረቢያ የአውሮፕላን ድብደባ በመቶ የሚቆጠሩ ታጣቂዎችና ሰላማዊ ሰዎች መገደላቸውም ተዘግቧል። የናይጄሪያ ፖሊስ በሕገ ወጥ የማዕድን ቁፋሮ ተጠርጥረው በእስር ላይ በነበሩ 37 የማዕድን አውጪዎች ሞት ምክንያት ለተቃውሞ አደባባይ የወጡ ሰልፈኞችን በአስለቃሽ ጋስ በተነ። የሟቾቹን ቤተሰቦች ጨምሮ በርካታ ወጣቶችን አደባባይ ያወጣው በእስር ላይ ያሉ በጅምላ የሞቱ ማዕድን አውጪዎች ጉዳይ ብርቱ ተቃውሞ ቀስቅሷል። የኒጀር ግዛት አስተዳዳሪ መሐመድ ኡማሩ ባጎ እንዳሉት ማዕድን አውጪዎቹ በቁጥጥር ስር የዋሉት ሕገ ወጥ የማዕድን ማውጣት ስራ ላይ ተሰማርተዋል በሚል ጥርጣሬ ነበር። የሲቪል መከላከያ ኃይል ለማዕድን አውጪዎች ሞት የተላላፊ በሽታ መከሰትን በምክንያትነት ቢጠቅስም በሕይወት የተረፉ ታሳሪዎች ግን በእስር ቤት ውስጥ የመተንፈስ ችግር ገጥሟቸው እንደነበር ተናግረዋል። ይህንኑ ተከትሎ ዛሬ በርካታ ወጣቶችና የሟች ቤተሰቦች በሲቪል መከላከያ ጽሕፈት ቤት አቅራቢያ ተሰብስበው ተቃውሟቸውን አሰምተዋል። ተቃዋሚዎቹ ማዕድን አውጪዎቹ የተገደሉት ቀደም ሲል በሲቪል መከላከያ አባላት ላይ ለደረሰው ጥቃት በቀል ነው ተብሏል። የናይጄሪያ መንግስት የኒጀር ግዛት የሲቪል መከላከያ አዛዥን ከኃላፊነታቸው በማገድ አደጋው ላይ ሙሉ ምርመራ እንዲደረግ አዟል። ሩሲያውያን የፕሬዚዳንት ቭላድሚር ፑቲንን የ26 ዓመታት ስልጣን የበለጠ ያጠናክራል ለተባለው የምክር ቤት ምርጫ ዛሬ ድምፅ መስጠት ጀመሩ። ምርጫው ሞስኮ 5ኛ ዓመቱን በያዘው በዩክሬን እያካሄደች ያለው አውዳሚ ጦርነት ከተቀሰቀሰ ወዲህ የሚካሄድ የመጀመሪያው ነው። በምርጫው ላይ መወዳደር የተፈቀደላቸው ፑቲንና ሩሲያ በዩክሬን ላይ የከፈተችውን የጦርነት ዘመቻ የሚደግፉ ፓርቲዎች ብቻ ናቸው። የድምፅ አሰጣጡ ከዋናው የሩሲያ ግዛት በተጨማሪ ሩሲያ ከዩክሬን በኃይል የጠቀለለቻቸው አካባቢዎች ውስጥም እየተደረገ ነው ተብሏል። የአውሮፓ ህብረት ተቃዋሚዎችን ለማጥፋት ጨቋኝ እርምጃዎች ተወስደዋል ሲል ምርጫውን ኮንኖታል። የአውሮፓ ህብረት ምክር ቤት አካል በበኩሉ ምርጫው ሐሰተኛ ነው ሲል ውድቅ አድርጎታል። 450 ወንበሮች ላሉት ለሩሲያ የታችኛው ምክር ቤት ወይም ዱማ የሚደረገው ድምፅ አሰጣጥ እስከፊታችን እሁድ ምሽት ድረስ እንደሚቆይ የፈረንሳይ ዜና አገልግሎት ዘግቧል። የ73 ዓመቱ ፕሬዚዳንት ፑቲን በበይነ መረብ ድምፅ የሰጡ ሲሆን ዜጎች ለጦር ኃይሉ ያላቸውን ድጋፍ ለማሳየት ሲሉ ድምፅ እንዲሰጡ ጥሪ አቅርበዋል። የዜና ወኪሉ ያነጋገራቸው የሞስኮ ነዋሪዎች በዩክሬን ጦርነት እንዲያበቃ ቢፈልጉም በሩሲያ ፍላጎትና የፑቲንን ግቦች ባካተተ መልኩ መሆን እንዳለበት ተናግረዋል። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም። የኢትዮጵያ መከላከያ ሰራዊት 300 ያህል የትግራይ ታጣቂ ኃይሎች አባላት እጃቸውን መስጠታቸው አስታወቀ። የኦሮሞ ነጻነት ሰራዊት ኦነሰ የኢትዮጵያ መንግስትን በጋራ ለመውጋት የተመሰረተው ጽምዶ የተባለ ህብረት ውስጥ ተሳትፎ እንደሌለውና የትብብሩ አባል አለመሆኑን አስታወቀ። በደቡብ ኢትዮጵያ ህዝቦች ክልል የኮሬ ዞን መስተዳድር የጸጥታ ስጋት አላቸው ባላቸው አካባቢዎች በሚደረጉ ህዝባዊ ስብሰባዎችና በጉዞ እንቅስቃሴዎች ላይ ገደብ ጣለ። በየመኑ የአንሳራላህ ተዋጊዎች ወይም ሁቲ በሳውዲ አረቢያና በሳውዲ አረቢያ በሚደገፈው የየመን መንግስት መካከል እየተካሄደ ያለውን ጦርነት ሽሽት በትንሹ 112,000 ሰዎች መፈናቀላቸውን የተባበሩት መንግስታት የተለያዩ ድርጅቶች አስታወቁ። የናይጄሪያ ፖሊስ በሕገ ወጥ የማዕድን ቁፋሮ ተጠርጥረው በእስር ላይ በነበሩ 37 ማዕድን አውጪዎች ሞት ምክንያት ለተቃውሞ አደባባይ የወጡ ሰልፈኞችን በአስለቃሽ ጋስ በተነ። ሩሲያውያን የፕሬዚዳንት ቭላድሚር ፑቲንን የ26 ዓመታት ስልጣን የበለጠ ያጠናክራል ለተባለው የምክር ቤት ምርጫ ዛሬ ድምፅ መስጠት ጀመሩ። ዜናው በዚሁ አበቃ። ጤና ይስጥልን።
1: የምሽቱን የዓለም ዋና ዋና ዜናዎች ያቀረበልን ታምራት ዲንሳ እናመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለ ዲደብሊውን ነው።
0: የዜና መጽሔት
1: በኢትዮጵያ ህገ መንግስት መሰረት በየ10 አመቱ እንደሚካሄድ የሚጠበቀው የህዝብና ቤት ቆጠራ አሁን ከተደረገ ወደ 20 አመታት ሊያስቆጥር ነው። በ2010 አመተ ምህረት አካባቢ ሊደረግ የነበረውና የህዝብ ቆጠራ ከተስተጓጎለ በኋላ ያለፉትን 10 አመታት ሳይካሄድ ዘልቋል። ቆጠራው ከተከናወነ ዘንድሮ በ2019 ዓመተ ምህረት 20 አመታትን ይደፍናል ተብሏል። ስለ ኢኮኖሚና ፖለቲካዊ ፋይዳው ብዙ ይባልለታል። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው።
4: በኢትዮጵያ ህገ መንግስት አንቀጽ 103 መሰረት የሀገሪቱን ህዝብ ቁጥር በየጊዜው የሚያጠናና የህዝብና ቤት ቆጠራ የሚያካሂድ ራሱን የቻለ ኮሚሽን ተቋቁሞ በየ10 አመቱ እንዲካሄድ ያዛል። ይሁንና በኢትዮጵያ የህዝብና ቤት ቆጠራ ለመጨረሻ ጊዜ በ1999 ዓመተ ምህረት ወይም በጎርጎሳውያኑ 2007 ነው የተካሄደው። የህዝብና ቤት ቆጠራ በኢትዮጵያ ለምን በጊዜ አልተካሄደም? የጸጥታ ችግሮች፣ የዜጎች መፈናቀል፣ የፖለቲካ አለመረጋጋትና በ2012 ዓመተ ምህረት የተከሰተው የኮቪድ ዓለም አቀፍ ወረርሽኝ ቆጠራው በታለመለት ጊዜ እንዳይካሄድ ካደረጉ አበይት ጉዳዮች ተጠቃሽ ተደርጎ ይወሰዳል። ኢትዮጵያ የመጨረሻውን የህዝብ ቆጠራ ያካሄደችው በ1999 ዓ.ም ሲሆን ከዚያ በኋላ በ2010 ዓ.ም መካሄድ የነበረበት ቆጠራው በተለያዩ ምክንያቶች ተራዝሟልም። በሀገሪቱ የተለያዩ አካባቢዎች የተከሰቱት ግጭቶችና አለመረጋጋቶች ቆጠራውን በነፃነት ተንቀሳቅሶ መረጃ እንዳይሰበሰቡ ትልቅ እንቅፋት ሆነውም እንደነበር ይጠቀሳል። በሚሊዮን የሚቆጠሩ ዜጎች በግጭት ምክንያት ከቀያቸው ተፈናቅለው በጊዜያዊ መጠለያዎች ውስጥ በመኖራቸው ትክክለኛውንና ተአማኒነት ያለው የህዝብ መኖሪያ ስርጭት መረጃ ለማግኘት አስቸጋሪ አድርጎታል በሚልም ይጠቀሳል። የፖለቲካ ተንታኝና የህግ ባለሙያ አቶ ዳንኤል ብርሃን እንደሚሉት ኢትዮጵያ በታሪኳ 2 ጊዜ ብቻ ማለትም በ1987 እና በ1999 ዓ.ም በላቀ ብቃት ያስፈጸመችው የህዝብና ቤት ቆጠራ ሰፋፊ ጥቅም ያሉትና በህገ መንግስቱ መሰረት አለማድረጉ ደግሞ ጉዳቶች ያለው ነው።
5: ማንኛውም አይነት ጥናት ፕላኒንግ ከማህበራዊ ጉዳይ ከቤተሰብ ምጣኔ ማማከር ሁኔት የድጋፍ አገልግሎቶች ጀምሮ እስከ ትልቁ የውጭ ገበያ የምናስገበረው የምናስወጣው ሀገራዊ የማክሮ ኢኮኖሚ ጥናቶች ያለዚህ ያለ ሴንሰስ ያለ ስነ ህዝብ ጥናት ላይ ህዝብ ብቻ ለምንቆጥረው ብዙ ነገር እንቆጥራለን። ሀገር ሁላ ኢንፎርሜሽን ነው የምንሰበስበው። ከዛ ውጭ በየጊዜው የሚደረጉ ነገሮች በየጊዜው የሚደረጉ ሰርቬዎች ውስን ግብ ያላቸውና በአብዛኛው ደግሞ ሳምፕል ውስጥ የምታደርጋቸው ናቸው። ከጤና ከናራም ጋር ይተያል። አጠቃላይ ግን እንደ ሀገር ያለህን ነገር ሙሉ ሙሉ አሟጠህ ያለሱ ማቀድ በጨለማ እንደማቀድ ነው። በጨለማ እቅድ እንደማውጣት ወይም በጥንቆላ እንደማቀድ ነው የሚሆነው እና ወደኋላ እንደመመለስ የሚቆጠር ነው። እስከ ማክሮ ኢኮኖሚ ያሉት ነገሮች በሙሉ የተዛቡ እንደሆኑ የሚያደርግ ትልቅ ጉዳት ነው።
4: ቆጠራውን በዲጂታል ቴክኖሎጂ ወይም በታብሌት ለመጀመሪያ ጊዜ ለማገዝ የተደረጉ የቴክኖሎጂ ግዢዎችና የሰው ኃይል ስልጠናዎች በወቅቱ ባለመጠናቀቃቸው መጓተቶች የተፈጠሩ ሲሆን የኢትዮጵያ መንግስትና የኢትዮጵያ ስታቲስቲክስ አገልግሎት አስፈላጊው የቅድመ ዝግጅት ስራዎች ተጠናቀው አስተማማኝና ሰላማዊ ሁኔታ ሲፈጠር ቆጠራውን ለማካሄድ እቅድ እንዳላቸው በተለያዩ ጊዜያት መገለጹም ይታወሳል። የፖለቲካ ተንታኝና የህግ ባለሙያው አቶ ዳንኤል እንደሚሉትም
5: እያንዳንዱ ቤት ወይም እያንዳንዱ እናት ወይም እያንዳንዱ ቤተሰብ ስንት ልጆች አሉ በአማካይ እንደዚህ ብለህ ነው በእያንዳንዱ ቤተሰብ ላይ ያለው ማህበራዊ ኢኮኖሚያዊ ወዘተርፈ ያለውን ጫና ለመገምገምና ለመለከት ያስችላል። ከዛ የሚደረጉ ጥረቶች የሚታቀዱ ጥሎችም በቤተሰብ ደረጃ ምን አይነት ለውጥ እንደምንፈልግ በአማካይ ይህን ያክል ቁጥር የቶልድ ከሆነ አንድ ኢትዮጵያዊናት ስንት ነው መሆን ያለበት የሚለውን ግብ አድርገህ ነው እንጂ 130 ሚሊዮን ሆኗል ወይ ደግሞ 100 ሚሊዮን ደርሷል 200 እንዳይገባ በሚል አይደለም። አንደኛ ያንንም ቢሆን በሰፊው ለማቀድ ከፈለግ ቆጠራ ያስፈልግሃል። በከተማ ያለው መጠን ቀንሷል ወይስ ጨምሯል? በገጠር ስ ያለው ጨምሯል ወይስ ቀንሷል? ከገጠር ስ የትኛው አካባቢ ላይ ምርመራዊ ጥናቶች ለማድረግ በሙሉ መነሻ የሚሰጡ ናቸው።
4: ዶይቼ ቬለ በተያዘው ዓመት ይሁን በቅርብ ጊዜ ውስጥ የህዝብና ቤት ቆጠራውን ለማካሄድ ያለ ዝግጁነት ስለመኖር አለመኖሩ ለማረጋገጥ ለኢትዮጵያ ስታቲስቲክስ አገልግሎት ባለስልጣናት ደውለው ይፋዊ ተጨማሪ መረጃ ለማግኘት ያደረገው ጥረት ለዛሬ አልተሳካም። አስተያየታቸውን በአጭሩ ያጋሩን ባለስልጣን እንዳሉን ግን ስራው የተለያዩ ባለድርሻ አካላት ያሉት በመሆኑ በአንድ ተቋም ታቅዶ የሚገለጽ አይሆንም ብለዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በአማራ ክልል በ2019 የትምህርት ዘመን እስካሁን 4.9 ሚሊዮን ተማሪዎች የተመዘገቡ ሲሆን ባለፉት ዓመታት በግጭትና በደህንነት ችግር ተዘግተው የቆዩ በርካታ የገጠር ትምህርት ቤቶችም መልሰው ተማሪዎችን መቀበል መጀመራቸው ተገልጿል። የደሴ ወኪላችን ኢሳያስ ገላው ተጨማሪ ዘገባ አለው።
6: በአማራ ክልል በ2019 ዓመተ ምህረት የትምህርት ዘመን እስካሁን 4.9 ሚሊዮን ተማሪዎች መመዝገባቸው ተገለጸ። በባለፈው የትምህርት ዘመን በክልሉ ከ3 ሚሊዮን በላይ ተማሪዎች ከትምህርት ገበታ ተፈናቅለው የቆዩ ሲሆን በርካታ ትምህርት ቤቶችም ከመማር ማስተማር ውጪ ነው አልፈዋል። በዘንድሮው የትምህርት ዘመን ግን በሁሉም አካባቢዎች ምዝገባ እየተካሄደ ይገኛል። በባለፉት 3 አመታት ትምህርት ተቋርጦባቸው የነበሩ የምስራቅ ጎጃም ዞን የናርጅና ናውጋ ወረዳ የገጠር ትምህርት ቤቶች በአሁን ወቅት ተማሪዎችን በመቀበል ላይ መሆናቸውን ስማቸው እንዳይጠቀስ የፈለጉ የወረዳው ኗሪ ተናግረዋል።
7: ከተማ ላይ ተጀምሯል፣ ገጠር ላይ ምዝገባ ላይ ነው። እንግዲህ ምስራቅ ጎጃም ዞን ሁሉም ወረዳዎች 18ቱም ወረዳዎች ሙሉ ተፈቅዶ ያው ገጠር ላይ እየመዘገቡ ነው። አሁን ገጠሩ ሁሉም የለባቸው ከተማ ብቻ ነበር። ዘንድሮ ላይ እንግዲህ እየመዘገቡ ነው። ግን ከምንም ጥሩ ነው ተፈቅዶ ቢያንስ እንደው መምህራን የሚሄዳቸው።
6: የእናርጅና ናውጋ ትምህርት ጽፈት ቤት ኃላፊ አቶ ተሾም ኃይሉም ትምህርት በወረዳው ከተማ መጀመሩን ገልጸው ለአመታት ተዘግተው የቆዩ የገጠር ትምህርት ቤቶች ምዝገባ ቢጀምሩም ሙሉ በሙሉ ወደ ስራ ለማስገባት ግን የቁሳቁስ እጥረት እንዳለ ጠቁመዋል።
8: ምዝገባም ጀምረዋል፣ ትምህርትም ጀምረዋል። ከተወሰኑ ትምህርት ቤቶች ውጭ ማለት በማስተማር ደረጃ ግን አሁን ላይ ችግር ገጥሞናል። ከግብዓት ጋር በተያያዘ በርካታ ትምህርት ቤቶች ላይ የነበረው የሰሌዳ ኮምባይንድ ደስክ፣ አንዳንዱ ደግሞ የመምህራን መጠለያም ጭምር ሪሞት ስለሆኑ መማሪያ ክፍሎች የተወሰኑት ፈርሰዋል። የተወሰነ መጠለያው ቶታል ይፈርሰዋል እና ሶስቱ ነገር ገጥሞናል እንጂ አሁን ላይ ከአምስት ትምህርት ቤቶች ውጭ ያለው የተጓደለ ነው። መንገድም ቢሆን ማስተማርም ጭምር ጀምረዋል። ምዝገባ ግን ያልጀመረ የለም።
6: በሰሜን ወሎ ዞንም በአመቱ የመጀመሪያ የትምህርት ቀን 56 ያህል ትምህርት ቤቶች ትምህርት ባይጀምሩም ሌሎች ትምህርት ቤቶች ግን በተያዘላቸው ቀን መማር ማስተማሩን ቀጥለው ውለዋል። የዞኑ ትምህርት መምሪያ ኃላፊ አቶ ሰጠ ታደሰ እንደተናገሩት በዞኑ አሁንም የሁለተኛ ደረጃ ተማሪዎች ቁጥር ዝቅተኛ ሲሆን 44 በመቶዎቹ ብቻ ናቸው የተመዘገቡትም።
9: መስከረም አምስት ያልጀምሩ 56 ተቋማት ነበሩ። ከዚያ ውጭ ያሉት ሌሎች የጀመሩበት ሁኔታ ነበር የነበረው። በተለይ ሪሞት ወደ ሆኑት ኤሪያዎች አካባቢና ዳውንት አካባቢ ያሉ ያልጀመሩ ነበሩ። አሁን እንዲጀምሩ እየተደረገ ያለበት ሁኔታ አለ። እነዚህ 56ቱ በሁሉም ፕሮግራሞች 68% ደርሷል። አሁንም ገና ያልተመዘገቡ ተማሪዎች አሉ። የሁለተኛ ደረጃ ትምህርት ቤት ምዝገባ ከአምናው ጋር ስናነጻጽረው ዘንድሮ የተሻለ ነገር ግን መጥተው በመመዝገብም በመማር ማስተማሩም አሁንም ከፍተኛ ችግር ያለበት እንደሆነ ነው።
6: የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዚም በበኩላቸው በክልሉ በሚገኙ ሁሉም አካባቢዎች የ2019 ዓ ም የትምህርት ዘመን መጀመሩን አረጋግጠው እስካሁን 4.9 ሚሊዮን ተማሪዎች መመዝገብ መቻላቸውን ተናግረዋል።
10: አሁን ላይ እንግዲህ በእቅዳችን ይህ ወደ 7.6 ሚሊዮን ተማሪዎችን መዝግበን እናስተምራለን ብለን አቅደን ነው። ቅድም ያልኩት ሀብት ስሮች ስለቆየ ነው ምዝገባው። አሁንም መማር ማስተማሩን እየተካሄደ ምዝገባ አሁንም አልቆመም። ሶስቱን ቀናት መግባታችን አይቀርም። ለምን ምዝገባ ልናቆም ምችለው እቅዳችን መስፋካት ብንችል ስለሆነ ጎን ለጎን እነዚህ ስሮች መስፋታችን አይቀርም። አሁን ላይ ሚድ ወደ 5 ሚሊዮን የሚጠጉ ተማሪዎች መመዝገብ ጥረት እየተደረገ ነው። እስካሁን ወደ 4.9 ሚሊዮን ተማሪዎች ተመዝግበው ትምህርት መከታተል ጀምረዋል።
6: አቶ ጌታቸው አክለውም በክልሉ 11,000 የትምህርት ተቋማት አገልግሎት መስጠት መጀመራቸውን ጠቅሰው በግጭት ጉዳት የደረሰባቸውን ትምህርት ቤቶች የመጠገንና የትምህርት ቁሳቁስ የማሟላት ስራም ተጠናክሮ እንደሚቀጥልም ገልጸዋል።
10: በተለይ ትምህርት ተቋርጦ በቆየባቸው አካባቢዎችም ቀደም ብሎም ትምህርት ባይቋረጥባቸውም በሰሜኑ የጦርነት ጉዳት የደረሰባቸው አካባቢዎችም በምስራቁም ስለነበሩ በብዙ አካባቢዎች ላይ ትምህርት ቤቶቻችን የግብዓት የቁሳቁስ ችግር እንደሚኖርባቸው ምንም እሙን ነው፣ ግልጽ ነው። እነዚህን ትምህርት ቤቶች ቁሳቁስ በሂደት በመንግስትም በማህበረሰቡም ግብዓቶች በማሟላት ስራ እንዲጀምሩ ለማድረግ ጥረት እየተደረገ ነው ያለ።
6: ለዶይቼ ቬለ ዘገባ ኢሳያስ ገላው ከደሴ።
1: በዩጋንዳ የሚገኙ ኢትዮጵያውያን ስደተኞች አሜሪካ ስደተኞችን የመቀበል ሂደት በማቆሟና በኢቦላ ወረርሽኝ ምክንያት የካናዳ ስደተኞችን የመቀበል መርሃ ግብር በመዘግየቱ ምክንያት ወደ እነዚህ ሀገራት የመዛወር ተስፋቸው እንዳበዘዘው ተናግረዋል። በዩጋንዳ ለስደተኛው የሚሆን የስራ ዕድሎች ውስን በመሆናቸውም ብዙዎች በቤተሰቦቻቸው ድጋፍ ላይ ጥገኞች ናቸው። ከ16,000 በላይ ኢትዮጵያውያን፣ ከ72,000 በላይ ኤርትራውያንን ጨምሮ ከ2 ሚሊዮን በላይ የሚጠጉ ስደተኞችና ጥገኝነት ፈላጊዎችን የምታስተናግደው ዩጋንዳ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በቅርቡ ይፋ ያደረገው መረጃ ያመለክታል። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን በዩጋንዳ ያለው እንቅስቃሴ አዝጋቢ እንዳልሆነ የነገረን በዚያው በስደት ላይ የሚገኘው ጋዜጠኛ ሳሙኤል አሰፋ ነው።
11: ድሮን እንደምንሰማው አይደለም። ከዚህ በፊት ዩኤንኤችሲአር ደተኞችን ይወስድ እንደነበረ ይነገራል። በአሁኑ ወቅት ግን ዩኤንኤችሲአር ፕሮሰስ የሚያደርገው ነገር ከዩጋንዳ የለም እስከማውቀው ድረስ። እና በኢንዲቪጁዋል ስፖንሰርሺፕ፣ በቸርች፣ በኮሚኒቲ እና በግሩፕ 5 ወደ ካናዳ ያሉ ጉዞዎች ናቸው ያሉት። እሱም ደግሞ ከተወሰነ ጊዜ ወዲህ በተለይ የካናዳ ኢንዲቪጁዋል ስፖንሰርሺፕ እና ግሩፕ 5 የሚባለው ቆሟል። ከዚህ በፊት ፕሮሰስ የጀመሩ ናቸው አሁን ፕሮሰስ እየተደረገላቸው ያሉት እንጂ አዲስ የሚጀምሩ የሉም ከዩጋንዳ። አሁን ደግሞ የአሜሪካ መንግስት እንደሚታወቀው በጣም ጥብቅ የሆነ ስደተኛ ፖሊሲ ነው የሚከተለው። እንግዲህ እዚህ ያሉ ስደተኞች በጣም ችግር ውስጥ ናቸው በዚህ ምክንያት ማለት ነው።
1: ግን እንደው ኢትዮጵያውያን ስደተኞችና ጥገኝነት ጥያቄዎች በዩጋንዳ ኑሯቸው ምን ይመስላል? ኤርትራውያኑስ
12: እንደው ቁጥራቸው ስንት ነው በግምት?
11: ኢትዮጵያና ኤርትራውያን በጣም ከፍተኛ ቁጥር ነው ያላቸው። በአጠቃላይ በዩጋንዳ የሚገኙ ስደተኞች ቁጥር እንደ ዩኤንኤችሲአር የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ነሐሴ 31 2026 ባወጣው መረጃ መሰረት ወደ 2,041,000 አካባቢ ነው። ስደተኛ የሚባሉት ሪፊውጂ ወደ 1.9 ሚሊዮን ነው። ጥገኝነት ጠያቂ ወይም አሳይለም ሲከር የሚባለዋል ወደ 79,453 አካባቢ። እንግዲህ ከፍተኛ ቁጥር ነው። ከነዚህ መካከል ከፍተኛውን ቁጥር የሚይዘው የሳውዝ ሱዳን ባለው አለመረጋጋት ወደ ዩጋንዳ የመጡ ስደተኞች ናቸው። 1,059,000 አካባቢ ከፍተኛውን ቁጥር የሚይዙት ማለት ነው። ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ወደ 32%ን ይዛሉ 670,000። ከዛ ቀጥሎ ሱዳን አለ ወደ 96,000። በአራተኝነት የሚገኘው የኤርትራ የስደተኞች ቁጥር ነው። እሱም 72,000 ነው ይላል የተባበሩ መንግስታት ድርጅት ዳታ ነው። 72,153 ኤርትራውያን ስደተኞች አሉ። የኢትዮጵያ ቁጥር ደግሞ ወደ 16,340 ነው ይላል እና ይሄ ቁጥር እንግዲህ በርካታ አብዛኞቹ ከተማ አካባቢ የሚገኙ ናቸው። በእርግጥ ስደተኛ ጣቢያ ላይ የሚኖሩ አሉ፣ ግን ብዙ ስደተኞች ከተማ የሚኖሩ ናቸው። የኑሯቸው ሁኔታ ትንሽ የሚያሳዝን ነው። ስራ የለም። ቤተሰብ ድጋፍ ወይም በዘመድ ድጋፍ የሚኖሩ ምንም የገቢ ምንጭ የሌላቸው እና እንዲሁም ምንም ድጋፍ የሌላቸውም በርካቶች ናቸው።
1: በዩጋንዳ ስራ የለም፣ ገንዘብ ከሌለ ለመኖር ያስቸግራል እና አብዛኞች ከቤተሰቦቻቸው ድጋፍ እየተላከላቸው ነው የሚኖሩት እና መፍትሄ የፈለጉ የሉም።
11: እዚህ ዩጋንዳ የሚገኙ ስደተኞች የኢኮኖሚ ስደተኞች የሆኑት እንግዲህ የስራ እድልም ሲያጡ ወይም ወደ ሌላው ሀገር መሻገር የሚችሉበትን እድል ሲያጡ የሚመለሱ አሉ። ትንሽ እሱም ችግር የሚገጥማቸው ይኖራሉ ከፓስፖርት ጋር በተያያዘ ማለት ነው። ቢሆንም ቁጥራቸው በጣም አነስተኛ ቢሆንም የሚመለሱ አሉ ተስፋ ቆርጠው። ሌሎቹ ግን መመለስ የማይችሉት ግን በጣም በከፋ ሁኔታ በአሳዛኝ ሁኔታ ውስጥ ነው የሚኖሩት። የሕክምና፣ የልጆች ማስተማር፣ የምግብ፣ የቤት ኪራይ ምናምን በጣም አሳዛኝ ሁኔታ አዎች አሉ። አሁን በቅርብ ራሱ እዚህ ካምፓላ ውስጥ ሁለት ሰዎች አንድ ኤርትራዊ እና አንድ ኢትዮጵያዊ ራሳቸውን ከተመሳሳይ ህንፃ ላይ ወርውረው የሞቱ አሉ። መነጋገሪያ ነበር በስደተኞች መካከል። እንደዚህ ራሳቸውን የሚያጠፉ አሉ ይሰማል አልፎ አልፎ ከኑሮ ስትረስ ከጫና የተነሳ ካለባቸው ትራውማ ከሀገራቸውም ይዘው ከመጡት መንገድ ላይ ከገጠማቸው ትራቭል ሲያደርጉ በመኪና በእግር አቋርጠው በሱዳን በደቡብ ሱዳን በኬንያ የሚመጡ ስደተኞች አሉ እና ስደተኞች ሁኔታ በጣም አሳዛኝ ነው። አሁን ለስደተኞች እየተሰጠ ያለው ትኩረት አናሳ ነው። ይሄ ደግሞ ምናልባት የረጂ ተቋማት ትኩረት ወደ ዩክሬንና ራሽያ ጦርነት፣ ወደ መካከለኛው ምስራቅ በጣም በቅርብ ደግሞ ያሉ ሁኔታዎች ማዘንበል ሊሆን ይችላል የሚል ግምት አለኝ በራሴ።
1: ጋዜጠኛ ሳሙኤል፣ የዩጋንዳ መንግስት በስደተኞች ጉዳይ የሚለው ነገር አለ?
11: ዩጋንዳ መንግስት በስደተኞች ጉዳይ እንዲያውም በጣም ምቹ ፖሊሲ ያለው እና በጣም ስደተኛ ተቀባይ የሚባል መንግስት ነው። በህዝቡም በኩል ኮምፕሌን የለም። እርግጥ የምርጫ ወቅቶች ላይ ትንሽ መንግስት ላይ ኮምፕሌን የሚያደርጉ ነጥብ ለማስጣል የሚጠቀሙ ፓርቲዎች አሉ። ስደተኞች በዙ፣ ሎካሎችን ሆስት ኮሚኒቲውን ስራ እድል ነጠቁ፣ ቤት ኪራይ አስወደዱብን፣ የምግብና ሌሎች ፍጆታ እቃዎችን አስወደዱ ስደተኞች የሚሉ ኮምፕሌኖች አሉ። በመንግስት በኩል ግን ምንም፣ እንዲያውም ስደተኛውን በጣም ሰፖርት የሚያደርግ መንግስት ነው። የዩጋንዳ መንግስት ስደተኞችን በጣም ነው የሚንከባከበው። ሌላ ፋይናንሻል ድጋፍ ወይም ሌላ ድጋፍ ባያደርግም መቀበሉና ጥገኝነት እንዲያገኙ መፍቀዱ ራሱ በጣም ትልቅ ነው። ከሌሎች ሀገሮች ይልቅ ዩጋንዳ ያለው ሁኔታ፣ ህዝቡ በጣም ሰላማዊ ህዝብ ነው። የዩጋንዳ ህዝብ ግጭቶች የሉም፣ ጸብ የለም። መጤዎችን በክፉ አይን የመመልከት ሁኔታ የለም። በጣም ሰላማዊ ህዝብ ነው ያለው። መንግስትም ለስደተኛው የሚስማማ መንግስት።
1: በሌላ በኩል እንደው በዩጋንዳ በርካታ ኢትዮጵያውያን እውቅ ጋዜጠኞች ጥገኝነት ጠይቀው እንደሚኖሩ ይነገራል። እውነት ነው?
11: በርካታ ጋዜጠኞች አሉ እዚህ። እውነት ነው፣ እውነት ነው። ያው እኔም እንደ ጋዜጠኝነቴ ብዙዎቹን አገኛቸዋለሁ፣ አውቃቸዋለሁ። ለምንድን ነው? ለስደተኛ ለመቀበል ምቹ ስለሆነ። ከኬንያም ይልቅ ደግሞ ኑሮም ረከስ ይላል የሚባል ነገር አለ። የመንግስት ፖሊሲም ልል ስለሆነ እና ተስማሚ ስለሆነ በርካታ ጋዜጠኞች ወደዚህ የመጡ ነው። ሰብሰብ ብለን የኤግዛይል ጆርናሊስትስ ኔትወርክ የሚል የምንነጋገርበት የምንመካከርበት በጋራ ጉዳዮች ላይ መረጃ የምንለዋወጥበት የምንመካከርበት አንድ ፕላትፎርም ለመመስረት እንቅስቃሴ ላይ ነን ያለ ነው እና ብዙ ጋዜጠኞች አሉ።
1: አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። አራተኛው ዜና መጽሔታችን ላይ ደርሰናል። የአባይ ውሃና ቀይ ባህር ጉዳዮችን በተመለከተ ምሁራዊ ምክረ ሀሳቦችን የሚሰጥ ነው የተባለው ስልታዊ መድረክ ወይም ፎሩም እየተቋቋመ ነው። ትናንት ሐሙስ መስከረም 7 ቀን አዲስ አበባ ውስጥ ስብሰባ የተቀመጡት መስራቾቹ የሚቋቋመው ፎሩም ህጋዊ ሰነዶችም እየተዘጋጁለት መሆኑን አስረድተዋል። የአዲስ አበባ ወኪላችን ስዩም ጌቱ ዘገባ አለው።
4: የኢትዮጵያ የባህር በር አገልግሎትን በማስመልከት ትናንት ሐሙስ መስከረም 7 ቀን 2018 ዓ.ም በአዲስ አበባ አመራር አካዳሚ በተዘጋጀው መድረክ የተሰባሰቡ ምሁራን የአባይ ውሃና ቀይ ባህርን በማስመልከት ፎረም በማቋቋም ለአስፈጻሚ አካላትና ለፖሊሲ አውጪዎች በጥናትና ምርምር የተደገፈ ምክረ ሀሳቦችን እንደሚሰጡ አሳውቀዋል። በመቋቋም ላይ ያለውን ፎረም ወይም መድረክ በምክትል ሰብሳቢነት የሚመሩት የፖለቲካ ሳይንስ ባለሙያው አቶ ሰለሞን ተፈራ ለዶቼ ቬለ እንደተናገሩት
13: መነሻ ሀሳቡ በአዲስ አበባ አመራር አካዳሚ ጥናትና ምርምር የተገኘ ግኝት ነበረና በባህር በር ጉዳይ በተለይ ከዚህ ከመካከለኛ ምስራቅ ጦርነት ጋር ተያይዞ በአፍሪካ ቀንድ በተለይ በቀይ ባህር ላይ ያለው ተጽዕኖ እንዴት መቋቋም ይቻላል፣ ይሄ ደግሞ ተያይዞ የህልውና ጉዳይ የምለው ፔፐር ተቀርቦ ነው ከምርምር ቀርቦ ነበረ። ከዛ ምርምር ውስጥ አንዱ የኤሊት ኢንጌጅመንት ወይም ደግሞ የምሁራን ሚና መጠናከር አለበት የምል ነበረ። ከዛ የናይል እንደ ስትራቴጂክ ፎረም የሚል ተቋም ለመቋቋም ማነሻ ሀሳብ ጊዜ ስንቀሳቀስ ነበረ። የፎረሙ ዋናው ነገር ምንድን ነው? የህግ ሂደት ነው። እነዚህ የምርምር ስራዎቹ ወደ ተግባር መቀየር፣ ምሁራን ደግሞ በተለየ መንገድ ስለ ባህር በር ጉዳይ ይናገራሉ፣ ስለ ውሃ ፖለቲካ ጉዳይ ይናገራሉ። በተለይ የሌሎች ሀገሮች ናይል ውሃ ጋር ተያይዞ ግብጽ የነበረው ናሬሽን ነበረ። የባህር በር ጉዳይም የተለያዩ ምሁራዎች በተለየ መንገድ ምርምር ይሰራሉ፣ በሚዲያ አድቮኬት ያደርጋሉ እና ስለዚህ በአንድ ማዕቀብ ውስጥ መሰባሰብ በጣም አስፈላጊ ስለሆነ ይሄን ፎረም ለመቋቋም የተሰባሰብንበት በተለያዩ ኢትዮጵያ ክፍል የተሰባሰቡ ምሁራን ይሄን ለማድረግ ተገድንበት እንዳለ
4: መድረኩ በሲቪል ድርጅት ተመዝግቦ የህጋዊ ሰነድ ዝግጅቱ በመጠናቀቅ ላይ መሆኑን የገለጹት የመድረኩ ምስረታ ሀሳብ አመንጪና ምክትል ሰብሳቢው አቶ ሰለሞን ተፈራ በትናንቱ መድረክ የፎረሙን ግልጽ አላማዎች ማሳወቅ መቻሉን ጠቁመዋልም። የምሁራን መድረኩ ዋና ስራና አላማውንም በተመለከተ ግልጽ አቅጣጫ መቀመጡንም በአስተያየታቸው አብራርተዋል።
13: ዋነኛ የዲፕሎማሲ ስራ ነው። ታውቀው የምሁራን በኢትዮጵያ ውስጥ ክፍተት አለ። አንደኛ ምሁራን የሚሰባሰበው የጋራ ኢትዮጵያ ብሔራዊ ጥቅም የሚያንጸባርቁበት የምታገሉበት በዓለም አቀፍ መድረክ ላይ ተመሳሳይ አቋም የሁሉም ብሔራዊ ጥቅም ስለሆነ ይሄ መታገላለን የሚል አቋም አልነበረ፣ በአንድ ማዕቀፍ ውስጥ ስላልነበረ ይህን ክፍተት ለመሙላት እና አጠቃላይ በዲፕሎማሲ ስራ በዓለም አቀፍ ማህበረሰብ የኢትዮጵያ የባህር በር ጉዳይ የህልውና ጉዳይ መሆኑን ኢትዮጵያ ወደ ባህር በር መመለስ ለአፍሪካ ቀንድ ተጨማሪ ኃይል ለአፍሪካ እድገት በጣም ወሳኝ ስለሆነ አገዛ ለማድረግ ነው ፎረሙ ሊቋቋም እየታሰበ። ይህ ፎረም ምርምር ይሰራል። እነዚህ ምርምሮች ደግሞ ለዓለም አቀፍ ማህበረሰብም ህዝብ እንዲያውቅ ማድረግ፣ ለመንግስትም የውሳኔ ሀሳቦችን ማቅረብ፣ ኢትዮጵያ ባህር በር የምታገኝበት ስትራቴጂክ ኦፕሽኖችን የማቅረብ ምክር ሀሳቦችን ለመንግስት ማቅረብ፣ ለተለያዩ ፖሊሲ አውጪዎች ማቅረብ፣ ለዓለም አቀፍ ማህበረሰብ ለምሳሌ ለአፍሪካ ህብረት ለነበሩ መንግስታት ግንዛቤ መፍጠር፣ ይህም በምርምር የተደገፈ እንትን ማድረግ ነው። ይህ ፎረም በተሻለ መጠን በአፍሪካ ቀንድ ያሉ የሰላምና ደህንነትን ለማረጋገጥ ከፍተኛ ጥረት ስለማድረግ ወደፊት ህጋዊ ሰውነት ካገኘ በኋላ ኢትዮጵያ ብቻ ሳይሆን በጎረቤት ሀገሮችም ጨምሮ ስራ የሚሰራው ተቋም ነው ብለን የምናስበው። ግን ትልቁ ነገር የዲፕሎማሲ በአድቮኬሲ ስራ መስራት፣ በምርምር የምክር ሀሳብ ማቅረብ ነው።
4: ኢትዮጵያ በቀይ ባህር ጉዳይ የባህር በርና የወደብ ባለቤትነት ፍላጎቷን በይፋ ማሳወቋን ተከትሎ በቀጠናው የጂኦፖለቲካ ፍጥጫ ማስከተሉ ይታወሳል። ጉዳዩ ከሀገር ውስጥ የህልውና ጉዳይ እስከ ዓለም አቀፍ መድረክ ሰፊ የፖለቲካና ደህንነት ጉዳይ ሆኗል። የኢትዮጵያ መንግስት ከ130 ሚሊዮን ህዝብ በላይ ያላት ሀገር ያለ ባህር በር መቅረቷ ታሪካዊ ስህተትና የኢኮኖሚ ስጋት መሆኑን በመግለጽ የቀይ ባህር ጉዳይ ለኢትዮጵያ የህልውና የኢኮኖሚና የስትራቴጂክ ጥያቄ ጉዳይ መሆኑን በይፋ ተናግሯል። ይህንኑን ተከትሎም በኢትዮጵያና በኤርትራ መካከል ያለው ግንኙነት በከፍተኛ ሁኔታ ሲቀዘቅዝ የዲፕሎማሲ ንዝረቱ በበርካታ የኢትዮጵያ ጎረቤት ሀገራት ዘንድም ተሰምቷል። እንደ እስራኤል ያሉ ሀገራት ኢትዮጵያ በቀይ ባህር ላይ ሚና እንዲኖራትና የጸረ ሽብር ደህንነት ስራዎችን እንድታግዝ ፍላጎት ሲያሳዩ፣ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ከኢትዮጵያ ጋር የቆየ ውዝግብ ያላት ግብጽ ግን ኢትዮጵያን ከቀይ ባህር ዙሪያ ለማግለል በንቃት እየሰራች ሲሆን የቀይ ባህር ሀገራት ትብብር መድረክን በማጠናከር ከኤርትራና ሶማሊያ ጋር ወታደራዊና ፖለቲካዊ ትብብሮችን በመፍጠር በኢትዮጵያ ላይ ጫና ለማሳደር እየጣረች መሆኑም ይታወቃል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የአፍሪካ ህብረት ኮሚሽን ትናንት ባወጣው መግለጫ የሁቲ አማጽያን በሳውዲ አረቢያ በሚገኙ የሲቪል ተቋማትና የኢኮኖሚ መሰረት ልማቶች ላይ የፈጸሙት ጥቃትን አውግዟል። በቀይ ባህር በሚተላለፉ የንግድ መርከቦች ላይ የሚፈጸመውን ጥቃትና ማስፈራራትም ኮንኗል። የአፍሪካ ህብረት ኮሚሽን ያወጣው መግለጫ በቀይ ባህር አካባቢ ያለው ግጭት መባባስ በእጅጉ እንዳሳሰበው የገለጸበት ነው። መግለጫው የሁቲ ታጣቂዎች በሳውዲ አረቢያ ግዛትና በዓለም አቀፍ የመርከቦች መተላለፊያ ላይ የሚፈጽሙትን ጥቃት ጠቅሷል። ከዚህ አንጻር በተለይ በሳውዲ አረቢያ በሚገኙ የሲቪል ተቋማትና የኢኮኖሚ መሰረተ ልማቶች ላይ የፈጸሙትን ጥቃት አውግዟል። በቀይ ባህር በሚተላለፉ የንግድ መርከቦች ላይ የሚፈጸመውንም ጥቃት ማስፈራራትም ኮንኗል። የአዲስ አበባ ወኪላችን እስክንድር ፍሬው ተጨማሪ ዘገባ አለው።
14: የአፍሪካ ህብረት ኮሚሽን ያወጣው መግለጫ በቀይ ባህር አካባቢ ያለው ግጭት መባባስ በእጅጉ እንዳሳሰበው የገለጸበት ነው። መግለጫው የሁቲ አማጽያን በሳውዲ አረቢያ ግዛትና በዓለም አቀፍ የመርከቦች መተላለፊያ ላይ የሚፈጽሙትን ጥቃት ጠቅሷል። ከዚህ አንጻር በተለይ በሳውዲ አረቢያ በሚገኙ የሲቪል ተቋማትና የኢኮኖሚ መሰረተ ልማቶች ላይ የፈጸሙትን ጥቃት አውግዟል። ኮሚሽኑ በመግለጫው በየመንና በቀይ ባህር መካከል በሚገኘውና የኤደን ሰላጤን ከቀይ ባህር ጋር በሚያገናኘው የባቤል መንደብ መተላለፊያ ላይ የተደቀነውን ስጋትም ጠቅሷል። በዓለም አቀፍ ህግ መሰረት በቀይ ባህርና በባቤል መንደብ ያለው የመርከቦች የመተላለፍ ነጻነት መከበር እንዳለበትም ጠቁሟል። ይህንን የሚያደናቅፍ ማንኛውም እርምጃ ባህሩን በሚያዋስኑት ሀገራት ላይ ብቻ ሳይሆን በዓለም አቀፍ ንግድ፣ በዓለም አቀፍ የአቅርቦት ሰንሰለት፣ በነዳጅ ዋስትናና በአፍሪካ ኢኮኖሚዎች ላይ ከፍተኛ ጉዳት እንደሚያደርስም አሳስቧል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ለዶይቼ ቬለ እንዳብራሩት የህብረቱ መግለጫ አጋርነትን ከመግለጽ የዘለለ ትርጉም ያለው ነው።
15: ጥቃቱን ታርጌት ያደረገበት ቦታ የሳውዲ አረቢያም ብትሆንም የሳውዲ አረቢያ መጠቃት የአካባቢውን የጂኦፖለቲካ ቦታው ለብዙ መተላለፊያ ነው። አሁን ለምሳሌ ቀይ ባህር በዓለም ካሉ የንግድ እንቅስቃሴዎች እስከ 15% የዓለም የንግድ እንቅስቃሴ የሚካሄድበት ቦታ ነው። ይሄ ከስዊዝ ካናል ጀምሮ ቀይ ባህርን ተከትሎ ወደ ገልፍ ኦፍ ኤደን የሚመጣ ማለት ነው።
14: በየመን የቀይ ባህር ዳርቻ በኩል የሚያደርጉትን ግስጋሴ የቀጠሉት የሁቲ ታጣቂዎች በሳውዲ አረቢያ ላይ ተከታታይ ጥቃቶች ሰንዝረዋል። ሁቴዎች የየመን ዋና ከተማ ሰናን መቆጣጠራቸውን ተከትሎ ሳውዲ አረቢያ ለሀገሪቱ ማዕከላዊ መንግስት ድጋፍ ለማድረግ የተቋቋመውን ዓለም አቀፍ ቅንጅት እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2015 ጀምሮ ስትመራ ቆይታለች። የሁቴ ታጣቂዎች በተለይ ባለፈው አንድ ሳምንት በሳውዲ አረቢያ ደቡብና ምዕራብ አቅጣጫ ተደጋጋሚ ጥቃቶች ፈጽመዋል። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሬ በቀይ ባህር ዳርቻ በምትገኘው የሳውዲ አረቢያ የነዳጅ ወደብ ያምቡና በደቡብ አቅጣጫ በሚገኝ የአየር ኃይል ሰፈር ላይ የድሮንና የሚሳይል ጥቃት መፈጸማቸውን ገልጸዋል። ሪያድ በበኩሏ ወደ መካ አቅጣጫ የተተኮሰ የሁቲ ድሮን ወደ ቅድስቲቱ ከተማ የአየር ክልል ከመግባቱ በፊት መታመጣሏን አስታውቃለች። የሁቲዎቹ ቃል አቀባይ ሳሬ ግን ቡድናቸው መካን ኢላማ አለማድረጉን በመግለጽ አስተባብለዋል። የአፍሪካ ህብረት ኮሚሽን በመግለጫው መካና ሌሎች ቅዱሳን ቦታዎች ኢላማ ተደርገዋል የሚለው ሪፖርት በተለየ ሁኔታ እንዳሳሰበው ጠቅሷል። የአሁኑ የሁቲዎች ጥቃትና የተባባሰው ሁኔታ ባለፈው የካቲት የተጀመረው የኢራን ጦርነት ተከታይ መሆኑን አቶ መረሳ ያምናሉ።
15: እስራኤልና አሜሪካ ጥምር ኃይል በኢራን ላይ ጦርነት ከተጀመረ ካለፈው የካቲት ጀምሮ ይህንን የዛኛው ኤክስቴንሽን ነው ብዬ ነው የማስበው። ሁቲዎቹ የሚባለው በኢራን የሚደገፉ ናቸው ተብለው ነው የሚታሰበው ተብለው ነው ብዙ አናሊስት የሚሰራው እና ኢራን ላይ ያለው ነገር ካልቆመ እኛም የባብ አልመንደብ ስትሪት እንዘጋዋለን የሚል መግለጫም ሲያወጡ ነበረ ሁቲዎች፣ የሀውቲዎቹ ማለት ነው።
14: ሳውዲ አረቢያ 14 ሀገራት አባል የሆኑበትን የባህር ላይ እንቅስቃሴ መከላከያ ቅንጅት ባለፈው ሐምሌ ወር ይፋ አድርጋለች። የሳውዲ አረቢያ የመከላከያ ሚኒስቴር እንዳስታወቀው ቅንጅቱ የተመሰረተው በባቤል መንደብ ሰርጥ በቀይ ባህርና በኤደን ሰላጤ ያለውን የመርከቦች እንቅስቃሴ ለማሳለጥና ከጥቃት ለመከላከል ነው። አቶ መረሳ እንደሚሉት በሐምሌ ወር ኢፋ የተደረገው ቅንጅት ገና ወደ ስራ አልገባም።
15: ሊፈጠር ይችላል ወደፊቱም እናየው ሆኖ እስካሁን ድረስ ግን ያው ኢኒሼቲቭ መቀበላቸው መፈረማቸው ነው እንጂ እንዴት ይፈጸማል፣ እንዴት ኃይል ይጠቀማሉ፣ እንዴት ስትራክቸር ይደረጋል የሚል ገና ያልበሰለ ኮሊሽን ነው ማለት እንችላለን።
14: በኢራን ይደገፋሉ የሚባሉት የሁቲ አማጽያን የሚፈጽሙትን ጥቃት ያወገዘችው ዩናይትድ ስቴትስ ቀጥተኛ ወታደራዊ እርምጃ ከመውሰድ ግን እንደተቆጠበች ነው። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: አድማጮች፣ የምሽቱ የዜና መጽሔታችን እስከዚሁ ነበር። አሁን የፊታችን እሁድ የምናስደምጠውን እንወያይን ርዕስና ጽንሰ ሐሳቡን ላስተዋውቃችሁ። ጽምዶ ወዴት ይላል በጥያቄ። የትግራይ ጊዜያዊ አስተዳደርን በኃይል በማፍረስ ብዙ መቶ ሺዎች ላለቁበት ጦርነት ምክንያት ሆኗል በተባለው ምርጫ ተመርጫለሁና ጅምር መንግስት አስቀጥላለሁ ብሎ ወደ ስልጣን የተመለሰው ህወሓት ከኤርትራ መንግስት፣ ከፋኖ፣ ከኦሮሞ ነጻነት ሰራዊትና ሌሎች ነፍጥ አንግበው በስልጣን ላይ ያለውን የፌዴራል መንግስትን የሚዋጉ ኃይሎች በትግርኛ አባባሉ ጽምዶ አሊያም የትብብር ማዕቀፍ መፍጠራቸው ይፋ አድርገዋል። የትብብሩ አስፈላጊነትን በተመለከተ የህወሓት ከፍተኛ ባለስልጣናት ማብራሪያ እየሰጡ ይገኛሉ። በአንጻሩ ይህን መቀናጆ የሚቃወሙት የፌዴራል መንግስትን ጨምሮ የተለያዩ የፖለቲካ ተንታኞች ጽምዶ የተባለውን ጥምረት ህገ ወጥ ከመሆኑም በላይ አገርን ያተራምሳል፣ አገሪቱን በማያቋርጥ የጦርነት አዙሪት ውስጥ ይከታል በማለት ይሞግታሉ። ተፈጠረ የተባለው ጽምዶ አሊያም ጥምረት ወዴት ያመራ ይሆን? የፊታችን እሁድ የምናቀርበው እንወያይ ዝግጅታችን የምናቀርበው ነው። በውይይቱ ከተነሱ ሀሳቦች ቀንጨባ አድርገን እናስደምጣችሁ።
16: ባጭሩ ትግራይ ላይ ሁነን የትግራይ ሁኔታ ስትገነዘብ እጅግ ነፍስን ሰቅዞ የሚይዝ የስቃይ ስሜት የሚፈጥር እና የአእምሮ አለመረጋጋት ጭንቀትን የሚፈጥር በኢኮኖሚም፣ በፖለቲካም፣ በማህበራዊም በሁሉም መንገድ ጭንቀት የተፈጠረበት ሁኔታ ነው ያለው።
17: ትግራይ ዓለም ላይ ልትጠቅሳቸው አእምሮ ላይ ሊመላለሱ የሚችሉ ሁሉም አይነት ችግሮች በአንድ የተሸከመ ማህበረሰብ ነው ማለት ይችላል። ሁሉም የኢኮኖሚም፣ የቁጠባም፣ የምንም ሁሉም አይነት ከውጭም ከውስጥም ችግር ተደራርበበት መሄጃ መቀመጫ ያጣ ህዝብ ነው ብዬ ነው የማስበው።
18: አሁን ጽምዶ ተብሎ ፋኖ ከቲፒኤልኤፍ ጋር፣ ቲፒኤልኤፍ ከኦነግ ጋር፣ ፋኖ ከኦነግ ጋር በምንም ተአምር ምንም የማይገናኙ ሰዎች ነበሩ። አሁን በጋራ ሆነናል የሚሉት ምንድን ነው የጋራ አጀንዳቸው? ይሄ ጽምዶ ተብሎ ድንበርን ተሻግሮ የሚመጡትን ከቲፒኤልኤፍ ጋር ያለውን ግንኙነት ግን በየትኛው ህግ ማዕቀፍ በየትኛው በኩል አንዲት ሀገር የሚመራትን መንግስት እያለ ድንበርን ተሻግሮ ከማንኛውም ክልል ጽምዶ መፍጠር ግንኙነት መፍጠር በራሱ ወንጀል ነው።
16: እንዲያውም የሚለው ሰነዱ አይ እኛ እንደማናምናቸው እኮ እነሱም አያኑነም የሚለው የትግል ሰነዱ። ስለዚህ እነሱም እንደማያምኗቸው እያወቁ እነሱም እነዛ እንደማያምኗቸው ሁለቱም የተዋወቁ እያለ አባብ ለባብ ይሄዳል ከአምለካብ አይነት ነገር ነው። በእነዚህ ሀይል ስር ገብተው የሚያሳኩት ፖለቲካ አላማም የለም። ኢትዮጵያ እንደ ኢትዮጵያ ልትረጋጋ አችልም። አሸናፊ የሌለበት የእርስ በርስ ጦርነት ከመሆን በስተቀር ጽምዶ ማንን ሊጠቅም አይችልም።
17: የህወሀት መሪዎች እንደሚነግሩን በቃ የአንድ ሳምንት የአንድ ወር የምናምን እንደዚህ አድርገን በዚህ ገብተን አራት ኪሎ ምናምን ቢያል ጨዋታ በሱ መልኩ የሚያልቅ ውጊያ አይመስለኝም።
18: አሁን በጽምዶ የሚፈታ ነገር በትግራይ ውስጥ የለም። በጽምዶ የትግራይ ህዝብ የሚጠቀመው ነገር የለም።
1: ሙሉን ውይይት አድማጮች ዮሐንስ ገብረ እግዚአብሔር መርቶታል። እሁድ ከዓለም ዜና በኋላ ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን። ወደ ሳምንታዊው የወጣቶች ዓለም ከማለፋችን በፊት አጠር ባለ መሸጋገሪያ ሙዚቃ እንለፍ። መልካም ቆይታ።

0: በመከታተል ላይ ያላችሁት ዶቼ ቬለ ነው። ከምሽቱ 1 ሰዓት ከ45 ይላል። ወደ ሳምንታዊው የወጣቶች ዓለም ዝግጅታችን ነው የምናልፈው። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የሚኖረውና በፈጠራ ስራ ላይ ተሰማራው ወጣት አዮብ ያህያ የኮሮና ተዋሲ በስፋት በተስፋፋበት ወቅት ለመጀመሪያ ጊዜ ከእጅ ንክኪ የጸዳ የእጅ መታጠቢያ ማሽን በከተማው ሰርቷል። በመቀጠልም ከወዳደቁ ብረታ ብረቶች የራሱን ተሽከርካሪ በመስራት እየተገለገለበት የሚገኝ ሲሆን በዚሁ ስራው በዩኒቨርሲቲ ደረጃ የተዘጋጀው ውድድር ላይ አሸንፏል፣ እውቅናንም አግኝቷል። በአሁኑ ወቅት ደግሞ የወርቅ ማጠቢያ ማሽን በመጠገንና በመስራት ላይ ይገኛል። ወጣት ዮብ ከዚህ በተጨማሪ ለአካባቢው ማህበረሰብ ጠቃሚ ያላቸው ሌሎች የፈጠራ ሀሳቦችን እንዳለውም ይናገራል። ነጋሳ ደሳለኝ ከአሶሳ አዮብን አግኝቶ አነጋግሮ ዘገባ ልኩልናል።
1: የወጣቶች ዓለም
2: ጤና ይስጥልኝ አድማጮቻችን። የዛሬው የወጣቶች መሰናዷችን በአሶሳ በስራ ፈጠራ ስራ ላይ ተሰማራውና በዚህ አካባቢ ለበርካቶች አራያ የሆነውን የወጣት አዮብ ያህያን ስራዎች የሚያስቃኘን ይሆናል። ወጣት አዮብ በስራ ፈጠራ ላይ ተሰማራው የዛሬ 10 ዓመት ገደማ ሲሆን በአሶሳ ከተማ በስፋት እውቅናን ያገኘው በኮሮና ቫይረስ ስርጭት ወቅት ለመጀመሪያ ጊዜ በዚህ አካባቢ ከእጅ ንክኪ የጸዳ የእጅ መታጠቢያ ማሽን በመስራት ነበር። በወቅቱ ሰፊ ተቀባይነት በማግኘቱ ስራዎቹን በተለያዩ ቦታዎች ማስተዋወቁን ወጣቱ አዮብ አመልክተዋል። ወጣቱ በዚህ ስራ ሳይገደብ ከወዳደቁ ብረታ ብረቶችም አንድ ተሽከርካሪ በመስራት በአሶሳ ዩኒቨርሲቲ የቀረበውን የስራ ፈጠራ ስራ ውድድር በማሸነፍ በዩኒቨርሲቲ እውቅና አግኝተዋል።
3: ከዚህ በፊት እንግዲህ ኖርማሊ ያው ከእጅ ንክኪ ነጻ የሆነ አንዶሽ እጅ መታጠቢያ ሰርተናል። ኮቪድን አስመልክቶ ኮቪድን ለመከላከል ጥረት እያደረግን ነበረ በራሳችን መንገድ ማለት ነው። ከዛም በኋላ ኖርማሊ የራሴ የሆነ ተሽከርካሪን ክሬት አድርጌ በራሴ አገልግሎት እንድልትል አድርጊያት ነበረ። ከዛም ባሻገር ደግሞ ያው የስራ ቦታውን በማስፋትም ወደ የወርቁን ስራ ማሽነሪዎችን በመስራትም ስራ ቦታውን በማስፋት አቅማችንም ከፍ በማድረግ እነዚያን ነገራቶች እየሰራ እንገኛለን በአሁኑ ሰዓት ላይ።
2: ወጣት አዮብ እንደሚለው ወጣቶች ለአካባቢያቸው የሚጠቅሙና በርካታ የማህበረሰብ ጠቀሜታ ያላቸው ሀሳብ ወደ ተግባር በመቀየር ለውጥ ማምጣት ይችላሉ። ሆኖም የስራ አካባቢና የፋይናንስና ልዩ ልዩ ችግሮች የፈጠራ ስራዎች ላይ ተጽዕኖ እንደሚያሳድሩም ገልጸዋል። ወጣቱ በአሁኑ ወቅት ወርቅ ማጠቢያ ማሽን በመስራትና በስፋትም በመጠገን ትልቅ ተቀባይነት አግኝተዋል። ወጣት አዮብ ያህያ በአሁኑ ወቅት በአሶሳና አካባቢው በስፋት እየተሰራ የሚገኘውን ማዕድን ዘርፍ የሚያገለግሉ ማሽኖችን በመጠገንና የወርቅ ማጠቢያ ማሽን ከመስራት በተጨማሪ ለማዕድን ስራዎች የሚያገለግሉ እንደ ስካቫተርና ሌሎችም ማሽኖችን በመጠገን ስራ ላይ ተሰማርቶ ይገኛል።
3: ከማዕድኑ ጋር ሞር በስፋት እኛ አካባቢ ላይ አሁን እየተሰራ ያለው የማዕድኑ ስለሆነ እዛ ላይ ነው ፎከስ አድርገን እየሰራን ያለ ነው። ክሬሸሮችን እንሰራለን፣ የወርቅ ማጠቢያዎችን እንሰራለን፣ እንዲሁም ወተር ፓምፖች አሉ። እነዛ ለዛ የሚሆኑ ግብአቶችን የሚያስፈልጉ ማቴሪያሎች አሉ። እነዛን እንግዲህ ፕሮዳክት እያደረግን ያለ ነው ማለት ነው። እንደምታየው በአካባቢያችን ላይ እንግዲህ የወርቅ ማዕድኑ በስፋት እየተሰራ ይገኛል። እነዛ ወርቅ ማዕድናቶች ያው ማሽነሪዎች አሉ። እነዛን ማሽነሪዎች ሜንቴን በማድረግ እየሰራን እንገናኛለን ማለት ነው። በአሁኑ ሰዓት ላይ ሜንቴን የሚደረጉት ማሽኖች እንግዲህ ብዙ አይነት ነው። ከኤክስካቫተር ጀምሮ ከመኪናም ጀምሮ የወርቅ ማጠቢያ ማሽኖችንም ጨምሮ ብቻ ያው ለወርቅ ማዕድኑ ማውጫ የሚጠቀሙትን ማሽኖች እነሱም ሜንቴን እናደርጋቸዋለን ማለት ነው። በስራው ላይ ያሉ በሚያጋጥማቸው ብልሽት ምክንያት ሜንቴን ሊደረጉ የመጡ ናቸው። እንግዲህ እነሱን ሜንቴናንስ እየሰራ ነው የምንገኘው ማለት ነው።
2: ወጣቶች በራሳቸው በመነሳሳት ከሚሰሩት የፈጠራ ስራዎች በተጨማሪ ሙያዊ ድጋፎችና በስራ ለተሰማሩ ወጣቶች የሚደረጉ ድጋፎች በጣም አነስተኛ መሆኑን የገለጸው ወጣት አዮብ በዘርፉ የተሰማሩ ወጣቶችን ማበረታታት የተለመዱ አይደሉም ብሏል። ሆኖም በፈጠራ ስራ የተሻለ ለውጥ ለማስገኘትም ሆነ በዘርፉ የሚሰማሩ ሰዎችን ቁጥር ለመጨመር ሙያዊና ፋይናንስ ድጋፍ ከሚመለከታቸው የግልም ሆነ መንግስታዊ ተቋም እንደሚያስፈልግ አክለዋል።
3: አንደኛ የልጅነት ፍላጎትም አለ፣ ኢንተረስቱ በደንብ አለ ከልጅነት ጀምሮ። ሁለት ያደ

0: ልክ ስትመጣ አንድ ከልጅነት ወደ ወጣትነት ከፍ እያልክ ስትመጣ የራስ የሆኑ ነገራቶችን እንዲኖሩ ትፈልጋለህ። ከዚህ አንጻር ያው በሬ በራሴ አቅም የራሴ መኪና እንዲኖረኝ በመፈለግ አንጻር ሞር ደግሞ ከመፈለግም በራሴ የሰራሁትን ቢሆን በሚል ያቺን ከወዳደቁ ማቴሪያሎችን ሞዲፋይ አድርጌ የራሴ የሆነችን ተሽከርካሪ በማድረግ የምታምርና ለሰርግ ምቹ የሆነች የራሴንም ሰርግ ያደረግኩባት ተሽከርካሪ ነች። ያቺን ለመስራት ስያለው ማለት ነው።
1: በአሶሳ ከተማ በማሽን ጥገና ስራ ላይ የተሰማራ ወጣቱ አሁን ከጀመሩት የወርቅ ማጠቢያ ማሽን ስራና ጥገና በተጨማሪ አዳዲስ የፈጠራ ስራዎችን ለመስራት እቅድ እንዳለውም አመልክተዋል። ወጣት አዩብና ጓደኞቹ ከዚህ ቀደም በሰሯቸው የፈጠራ ስራዎች ባገኙት ልምድ በአሁኑ ወቅት በአካባቢው በስፋት እየተሰራ ለሚገኘው የማዕድን ስራ ማሽኖችን በመስራትና በመጠገን ትልቅ ተቀባይነትና እውቅና አግኝተዋል።
0: በተቻለኛ አቅም አዳዲስ ነገሮችንም ክሬት የማድረግ ሀሳቦችም አሉኝ። በተጨማሪም ባለበት ቦታም እየተሰሩ ያሉ ነገራቶች አሉ። ሞር ዘርፋችን ደግሞ ያው ሜንቴናንስ ላይ ነው ፎከስ አድርገን እየሰራን ያለ ነው።
1: ወጣቱ ከዚህ ቀደም ከወዳደቁ ብረታ ብረቶች በሰራው ተሽከርካሪ በዩኒቨርሲቲ ደረጃ የቀረበውን ውድድር በማሸነፍ እውቅና ያገኘ ቢሆንም በዘርፉ የተሻለ እውቀትና ልምድ ካላቸው ባለሙያዎችም ሆነ ተቋማት ያገኘው ድጋፍና ማበረታቻ የለም። ሆኖም ለወጣቶች የሚሰጡ ማበረታቻዎችና ሙያዊ ድጋፍ በዘርፉ አሁን ካለው የበለጠ የተለያዩ ፈጠራዎችን ለመስራት ተጨማሪ አቅም ሊሆን እንደሚችል አብራርተዋል።
0: ሀገራችን ውስጥ ብዙ አይነት ወጣቶች አሉ፣ በብዙ አይነት የስራ ዘርፍ የተሰማሩ፣ በተለይ በስራ ፈጠራ ዘርፍም በጣም ብዙ የተሰማሩ አሉ። ነገር ግን ምንድን ነው በጣም ፎከስ ያጥራል ለነዛ አይነት ወጣቶች። እኔ እንኳን ኖርማሊ አሁን ይቺ ቀለል ያለ ነገር ነው የሰራሁት ብዬ ነው የማምነው። ነገር ግን ለሀገር ከአካባቢያቸው አልፎ ለሀገርም ብሎም ለአፍሪካ ለዓለምም የሚበቃ ነገር የሰሩ ብዙ ወጣቶች አሉ። በእርግጠኝነት ግን ትልቁ ችግር ምንድን ነው እነዛን ወጣቶች አነፍንፎ ካሉበት ቦታ አንስቶ የሰራውን ስራ በመደገፍም በለው ሀሳብን በመስጠትም በለው ዳይሬክሽንም በማሳየት በለው ትልቅ ክፍተት ያለው እዛ አካባቢ ላይ ትልቅ ክፍተት አለ። የሚመለከተው አካል ሞር ትኩረት ሰርቶ እንደዚህ አይነት ቦታ ላይ ቢሰራ እነዛ ወጣቶች የተሻለ ቦታ ላይ እንደሚደርሱ ምንም ጥርጥር የለኝም። እንደዚያን ነገር የሚሰሩ ወጣቶች ከስንት አንድ በሆነ አጋጣሚ የሆነ ፕሮግራም ሲኖር ብቻ ነው እድሉን አግኝቶ ወይም ተጠርቶ እነዛ ፕሮግራም ላይ እንዲሳተፉ ብቻ ነው የሚደረጉት እንጂ እኔም ኦብቪየስሊ በውድድሩ ላይ በሆነ ሰዓት እሷ ዩኒቨርሲቲ ውድድር አዘጋጅቶ ነበረ። በዛ ሰዓት ላይ ውድድሩን አሸንፌያለሁ፣ አንደኛ ነው የወጣሁት። ነገር ግን ከዛ በኋላ ማንም ቼክ ያደረገኝ ሰው የለም፣ ደግሞ ማንም ቼክ ያደረገኝ ሰው የለም ብዬ አልተቀመጥኩም። ግን ሞር የእነሱ ድጋፍ ቢኖር የእነሱ አንዳንድ ዳይሬክሽኖች አቅጣጫዎች ቢያሳዩን ወደ የተሻለ ነገርን ቢያመላክቱን ከዚህ የበለጠ ብዙ ነገሮችን ክሬት ማድረግ እንችላለን እንደኔ አይነት ወጣቶችን። እና ምንድነው እነዚያ ወጣቶች በጣም ፎከስ ይፈልጋሉ ለማለት ያክል።
1: የፈጠራ ሀሳብ ያላቸው ወጣቶችም ለስራ ምቹ ያልሆኑ ሁኔታዎችን በመጋፈጥ ያላቸውን እውቀት ማሳየት እንዳለባቸው የገለጸው ወጣት አዩብ ከዓመታት በፊት ወደ ስራ በገባበት ወቅት በዘርፉ ለውጥ ለማምጣት ባደረገው ጥረቶች የተለያዩ ውጣ ውረዶችን ማለፉን ጠቅሶ በሰሩት የፈጠራ ስራዎችም የተሻለ ተቀባይነት ማግኘት መቻሉንና ለሌሎችም የስራ እድል ለመፍጠር መብቃቱን ጠቁመዋል።
0: በተለይ በስራ ፈጠራ ዘርፍ ላይ ያሉ ወጣቶች ከሌላ አካል ሞር ባንጠብቅ የሚል አመለካከት አለኝ። ሞር እድሉ ተገኝቶ ብናገኝ ያንን አጋጣሚ ብንጠቀሙ በጣም መልካም ነው፣ የበለጠ ካለንበት ሞር ወደፊት እንሄዳለን። ነገር ግን ምንድን ነው እነዛን በመጠበቅ የምናቃጥለው ጊዜ ትልቅ መስዋዕትነትን ያስከፍላል፣ ወደኋላ እንድንል ያደርገናል። ስለዚህ ምንድን ነው ባለንበት ቦታ የምንችለውን ያክል ጥረት ማድረግ አለብኝ ብዬ አምናለሁ።
1: የቤኒሻንጉል ጉሙዝ ክልል የክህሎትና ስራ እድል ፈጠራ ቢሮም ከቅርብ ዓመታት ወዲህ በፈጠራ ስራ ላይ የተሰማሩ ወጣቶችን በሀገር አቀፍ ደረጃ እንዲወዳደሩና ስራዎቻቸውን እንዲያስተዋውቁ ለማድረግ እንቅስቃሴ መጀመሩን አመልክተዋል። የቢሮ ኃላፊ አቶ አብዱል ሰላም ሸንግል በክልሉ በፈጠራ ስራ የተሰማሩ ወጣቶች አዳዲስ ስራዎችን ከመፍጠር በተጨማሪም በሀገር አቀፍ መድረኮች አካባቢያቸውን የሚያስተዋውቁበት ዘርፍ በመሆኑ በየዓመቱ እንደሚያወዳድሩም ጠቁመዋል።
2: በየዓመቱ ስራ እድል ከመፍጠር አልፎ በተለይ በራሳቸው ተነሳሽነት የስራ ፈጠራም ጭምር የሚሰሩ አካላትን ለማበረታታት እያወዳደርን ሽልማት እንሰጣለን። ሽልማት የምንሰጠው ያላቸውን እውቀት ተጠቅሞ ወደ ፈጠራ በመግባት ለሌሎች ለራሳቸውና ለሌሎች የስራ እድል ለመፍጠር በሚያደርጉት አስተዋጽኦ ነው እኛ የምናደርገው። እንደዚህ አይነት እውቀትና ችሎታ ያላቸው ወጣቶች እና ሌሎች አጋራት እየለየን እናወዳድራለን። አወዳድረን እንሸልማለን። ከሀገር አቀፍ ደረጃም ተወዳድረን ይዘንም በሀገር አቀፍ ደረጃ የሚወዳደሩም አሉ።
1: አድማጮቻችን፣ በስራ ፈጠራ ላይ ያተኮረው መሰናዷችን ይህንን ይመስል ነበር። ከዝግጅቱ ጋር ነጋሳ ደሳሌ ነበርኩ። ጤና ይስጥልኝ።
3: አድማጮች፣ ስርጭታችንን ከማብቃታችን በፊት ርዕሰ ዜናዎቹን አሰማለሁ። የኢትዮጵያ መከላከያ ሰራዊት 300 የትግራይ ታጣቂ ኃይል አባላቶችን እጃቸውን መስጠታቸውን አስታወቀ። መከላከያ ሰራዊቱ በይፋዊ የፌስቡክ ገጹ እንዳለው ታጣቂዎቹ በሰሜናዊ ምዕራብ ትግራይ ክልል በተከዜ ወንዝ እጃቸውን የሰጡት ታጣቂዎች ከ280 በላይ የተለያየ አይነት የግልና የቡድን ጦር መሳሪያዎችን ይዘው ነው። የኦሮሞ ነጻነት ሰራዊት ኦነሰ የኢትዮጵያ መንግስትን በጋራ ለመውጋት የተመሰረተው ጽምዶ የተባለው ህብረት ውስጥ ምንም አይነት ተሳትፎ እንደሌለውና የትብብሩ አባል አለመሆኑን አስታወቀ። በደቡብ ኢትዮጵያ ህዝቦች ክልል የኮሬ ዞን መስተዳደር የጸጥታ ስጋት አለባቸው ባላቸው አካባቢዎች በሚደረጉ በህዝባዊ ስብሰባዎችና በጉዞ እንቅስቃሴዎች ላይ ገደብ ጥሏል። አድማጮች፣ የዕለተ አርብ መስከረም 8 ቀን 2019 ዓ.ም ዝግጅታችን እስከዚሁ ነበር። መልካም ምሽት፣ መልካም የሳምንት መጨረሻ እያልኩ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።